ወርሶላ ጎርሰው አላማላ ብድሩን ይከፍላል አላማላ እድሜ ላገኘ ሰው አላማላ እንዴት ይረሳል አላማላ የሰው ወዳጅ

0: ፋኑ
1: ወፋ ባርከፍ ከፍኖ
0: እንገናኛለን
1: አይይይይ
0: ለምላይ ቆርጥም ተስፋ
1: አበ
0: በደነዝዝ እንኳን
1: ላላላ
0: ሚባንከላ ፋጋ
1: ዘ ዘ ዘ